0: kitchen.
1: የማንተዋወቅ ምናልባት ካላችሁ የማንተዋወቅ ምናልባት ካላችሁ ጌታቸው መኩሪያ ነኝ የጥንት የጠዋቱ እኔው ልንገራችሁ 44 ዓመቴ ሙዚቃ ስጫወት 44 ዓመቴ ሳክስፎን ስጫወት እግዚአብሔር ይመስገን አለሁ በጤንነት እግዚአብሔር ይመስገን አለሁ በጤንነት